አድማጮቻችን እንኳን ለሳምንቱ ወደ አደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ወርቁ አያሌው ነኝ። እንኳን ለሳምንቱ ቅዳሜ አደረሳችሁ ከምሽቱ ማለት ነው። አድማጮቻችን እንግዲህ አሁን ከዚህ ከ7 ጀምሮ እስከ 9 ሰዓት ድረስ የተለያዩ ዝግጅቶችን አቀርባለሁኝ። እስከዛው ድረስ ከኔ ጋር እንድትሆኑ በትህትና እየጠየኳችሁ የዝግጅቱን ቅደም ተከተል ላስታውቃችሁ ወዳለሁ። አድማጮቻችን በዚህ በቫንኩቨር ከተማ በጣም በጣም በየአመቱ የሚያደርጉ የኮሚኒቲ አባሎች አመራሮች በትልቅ ትልቅ ነገር እያደረጉ ነው። የሚመረቁት ዘንድሮ ተማሪዎችን አስመርቀዋል። በኢትዮጵያን ኮሚኒቲ በጥሩ ሁኔታ ቆንጆ ባማረ መልኩ ማለትም ብዙ ዝግጅቶችን አዘጋጅቷል። ምግቦችን ቤተሰቦችም እንዲሁም እንግዶች በቪዲዮ ላይና በፎቶ ላይ እንዳየሁት ብዙዎች የመጡ ናቸው። በጣም በጣም ቆንጆ ነው። በዚህ ላይ ደግሞ እንግዲህ ፕሮግራሙ ወደ በኋላ ገደማ ከአንዳንድ ሀሳቦችን ከሰጠ በኋላ በወቅቱ ለሁላችንም ትምህርት የሚሆን ይህ ነገር ቀላል አለም በኮሚኒቲ ውስጥ አንድ ነገር ወጣቱን እንሰርጾ እንዲገባና እነሱ ደግሞ እንዲናገሩ የተደረገበት ሁኔታ በጣም ደስ የሚል ነው። በተለይ በጣም ሁላችንንም ደስ የሚያሰኝ ነገር ነው። እንግዲህ ልጆች እዚህ ያለነው ኮሚኒቲ ተተኪን ትውልድ በደንብ ኮሚኒታዊ የሀገር ፍቅር የወገናዊነት አንድነትን አስተምሮ ማለፍ ቀላል ነገር አለም። ይሄን ለምን አላ ብትሉኝ ዛሬ በተደረገው ዝግጅት ላይ በዛ የተጋበዙ ተመራቂዎች በዚህ ዓመት እንግዲህ ግራጁዌሽን የሚያደርጉት የተለያዩ ቦታ ነው። ላይተዋወቁም ይችላሉ። በዚህ አጋጣሚ እርስ በራሳቸውም ሊተዋወቁ ይችላሉ፣ ጓደኝነትም ሊፈጥሩ ይችላሉ። ወደፊት ደግሞ ምን ማድረግ አለባቸው ለኮሚኒቲያቸው ሊሉ ይችላሉ። አይደለም እንዴ? መታወቂያ አንድ ስቴፕ ነው። በየዓመቱ ሳይሰለችው በእርግጥ ነው ስማቸው መጥቀስ እንኳን ባልፈልግ ምክንያቱም ያዘጋጁትን በሙሉ ስለማላቅ፣ ጥቂት ሰዎችን ግን በዚህ ውስጥ ብዙ ኢንቮልቭ ሁልጊዜ በየዓመቱ ያደረጉ ስላለ ያንን ለመግለጽ ያህል ነው። ወደፊት እንግዲህ እንደ እግዚአብሔር ፍቃዱ ነው። እነኝን ደግሞ የምናመሰግንበት ጊዜ መኖር አለበት። በኢትዮጵያ ኮሚኒቲ ብዙዎች የሰሩ የአመራር አካሎች ተጠርቶ በስነ ስርዓቱ የተመሰገነበት አንዳንድ ቦታ ነበር አስታውሳለሁ፣ የዛሬ 3-4 ዓመት። አሁንም ይቀጥላል። በየጊዜው ማመስገን አለብን። ምክንያቱም የሚቀጥለውን እንዲገባና ለሚቀጥለው ደግሞ ጥሩ ዝግጅት እንዲኖር ሌላም ደግሞ ሞራሉ ከፍ ብሎ ለኢትዮጵያ ኮሚኒቲ ለካስ ላይ የሚሰሩ ሰዎች ላበረከቱት አስተዋጽኦ ክሬዲት ይሰጣል የሚል አላማ ይኖራል። ሌላውም በመነቃቃት በፍቅር አንድ ላይ ለመሆን ይቻላል። ስለዚህ በዛሬው ቀን ዝግጅቱ በጣም አምራል። በእርግጥም እኔ ያው ቅዳሜ ብዙ ጊዜ ቢዚ ነኝ ስላልሄድኩ ነው። ግን በፎቶ በዚህ በኮሚኒቲያችን ሶሻል ሚዲያ ላይ ፖስት ያደረጉትና ቪዲዮ የለቀቁት ኦዲዮ የለቀቁትን ስላየውኝ በጣም እኔ ደግሞ በዛሬው ዕለት ወጣቶች የተናገሩትን ኮፒ አድርጌ ለእናንተ አሰማቸዋለሁ ወደ በኋላ። ይህን ለመጀመሪያ መግቢያ ያደረግኩት ምንድን ነው፣ በጣም በጣም አስፈላጊ ነገር ነው። ሌላም ያስፈልጋል። ሁላችንም እንግዲህ መተባበር አለብን። ብዙዎቻችን ከጀርባ ሆነ እነሱን ማገዝ አለብን፣ አብረን መሆን አለብን ማለት ነው። ስለዚህ ልናመሰግናቸው ይገባል። ሁላችንም ልናመሰግናቸው ይገባል። እንግዲህ በጣም ደስ የሚለው ወደ በኋላ ያሉ በዛ ዕለት በዛሬው ግን ተገኝተው ወጣቶቹ ይህን ዛሬ ተመራቂዎች ምን አሉ፣ በጣም የሚገርም ነው። ምን አሉ? ዝም ብለን ስናቸው የማይናገሩ አይምሰሏችሁ። ሁሉን ነገር ያዩታል። ኮሚኒቲያቸው የሚያደርግላቸውን የማያደርጉንም ጥሩንም መጥፎንም ሊለዩ ይችላሉ። ስለዚህ ይሄን ነገር ወደ ኋላ አቅርብላችኋለሁ፣ ሁላችሁም ተዘጋጁበት ማለት ነው። ሌሎች በዚህ ለሀሳብ መስጠት የምትችሉ ለኮሚኒቲው በጥሩ ሀሳብ ቀና ነገር ሁልጊዜ ምን ያደርጋል? ፍቅር ያጠናክራል። መጥፎም ነገር ባናጎላው ጥሩ ነገር ብናጎላው መልካም ነው እንላለን። ግን በኮሚኒቲያችን ውስጥ እስካሁን ድረስ እንግዲህ ያየነው መጥፎ ነገር አይኖርም። የሚያደርጉት በየቅዳሜው እንግዲህ ሰው አንዳንድ በብዛት የሚሄድና የማሄድም ሊኖር ይችላል። እሱ የራሳችን ችግር ነው። ስለዚህ አሁን ወደዛ እንሄዳለን። ይህንን ለማቅረብ ነው፣ ወደ በኋላ አቀርባለሁ ማለት። በመጀመሪያ እንግዲህ አድማጮቻችን የዛሬው ዝግጅት አንድ ሙዚቃ ካሰማ ወዲህ ባለን በሀገራችን በሀገር ቤት ያለው ሁኔታ በተለይ ብዙን ጊዜ ፎከስ ማድረግ ያለብን በአሁኑ ሰዓት በዚህ በአርሲው እልቂት ካህናቶች ያለምንም መገደላቸው የአባቶች እንባ ወጣቱ ተስፋ የመቁረጥ ሁኔታ ላይ ያለውን ነገሮች አንዳንድ ነገሮችን እዛ በማንሳት አልፋለሁኝ። ከዛም አፍሪካ ማማ በሚል ፕሮግራም ላይ ደግሞ
አፍሪካን ሙዚቃዎችን መናምን ወደፊት ወደ እየሰፋ ይሄዳል ያን ነቀርባል በመጨረሻም ደግሞ ሙዚቃዎችን እስከ 9 ሰዓት ድረስ አስተላልፍላችሁ ነው ማለት ነው ከዚህ ከ8 ጀምሮ ከ8 በኋላም ትንፍ አለፍ ብሎ ነገሮች ሲሳኩ ወደ ሙዚቃው እንሄዳለን ሙዚቃዎችን በጣም በጣም በኔ በኩል ብዙም ጊዜ የባህላችን ሙዚቃ ትክክለኛ ኦዲዮ ማስማቱም ትልቅ ነው ግን AI የሚያርጋቸው ሙዚቃ ሁላችንም የሚያስደስ እንግዲህ በኔ በኩል በጣም ነው መደሰተው ሌሎቻችሁ እንግዲህ እንደዚሁ ታርጋለች በተለይ በወጣቱ ማካቢ ሌሎችንም ይሰማሉ ነገር ግን ትክክለኛ ዘፈኖችና ደብለቅለቅ ያረው ከነጥት ከነህሩት በቀለ ከነምናምን ጋር አደብላልቀ ያሰማችሁ እንድትስናኑ ምክንያቱም ለምንድነው የሚደረገው የዚህ የሬዲዮ ዋና ፕሮግራም information and entertainment ነው ይሄ ደግሞ ከፖለቲካ ከሃይማኖት ከዘር ውጪ የሆነ ሁሉም ሰው መጥቶ ዛሬ እኔ ከለነኝና ያስገባኝም አይደለም ወርቋ ያለው ስለሆንኩኝ እከለናል አስገባም አይደለም ሁልጊዜ ያለነው በየአመቱ የሚቆይ ነው ሰላም ፍቅርን ይጀምር ነው እንጂ ፍጹም በመሐል ችግሮች እንዲፈጠሩ ፍጹም ተናስቼ ማረግበት ነገር ምክንያቱም ትርፍ የለውማ እኛ እዚህ ካናዳ ውስጥ ያለ ነው እንደዛም ሰላም ሆነን ችግር አለ የራሳችን ምንነቃቀበት ኮሚኒቲያችንን ማሳ ኮሚኒቲያችን ስንል ኮሚኒቲ ኢትዮጵያን ኮሚኒቲ ብቻ ሳይሆን አንድ ላይ ሆነን እንደ ሌሎቹ ሀገሮች ቢዝነስንም ሆነ የተረዳዳና እዚህ ጋር እንዲደርሷል ባክ ድረስ ይሄን አንዱን ነገር ጥሩ ነገር ስናይ ቃቅማችን እኛ ካልቻል ሌላው የሚችል ከሆነ ለዛ መገፋፋት ያለበት ሁኔታ ቢሆን በጣም በጣም በጣም በጣም በጣም በጣም በጣም ደስ ይላል ስለዚህ በመጨረሻም እነኛ ሙዚቃዎችን እንግዲህ ዛሬ ዘና እንድትወ አድርጋለሁ በየሳምንቱ ማድርገው ነው ወርቋ ያለም ነኝ ከናንተ ጋር ነኝ ካንድ ሙዚቃ በኋላና ማስታወቂያ በኋላ ተመልሼ እመጣለሁ እንሆ ሙዚቃ እስቲ ወደ አንድ ኩጃም ልሰራችሁ እንሆ

0: the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read. Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local Indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
1: አድማጮቻችን ተመልሼ መጥቻለሁ። ሙዚቃው መቼም ደስ እንዳላችሁ አውቃለሁ። እስክስታንም እዚህ ወረድኩ ነበር። እንግዲህ አድማጮቻችን በዛሬው ለት እንግዲህ አንዳንድ ሐሳቦችን ለመናገር ፈልጋለሁኝ። ያው እንደምታውቁት በአሁን ሰዓት ትልቁ ነገር በአርሲ ዙሪያ የተደረገው ነው እና እንዲሁም ደግሞ በአገራችን ያለውን የፖለቲካ ሁኔታና የኑሮ ሁኔታ የወጣቱ ሁኔታ የህዝቡ ሁኔታ በጣም ያሳዘነ ነው። ምንድነው ብዙን ጊዜ እንደምታዩ አንዳንዶች ጋር አነጋግሬ ነበር እዚህ በከተማችን ምን ያርክ በኢንዲቪጁዋል ለምሳሌ አብይን ነገር ያብይ ነው ስለ ምን እሱ ብቻ ሆነ ሌሎችም ናቸው እሱ ብቻ ስም ለምን ይጣራል የሚባላል እንግዲህ ምን ጊዜም ቢሆን ቁንጮ ነው አይደል እንዴ ዋናው ማስቆም ይሄ ነገር የማይሰማ ከሆነ ምን አልባት አንዳንድ ባሩሲ ጊዜ ጭፍጨፋ ጊዜ ወደ ውጭ አልወጣ መሰለኝ ብዙ ነገሮች ሲካሄዱ ወደ ውጭ ከወጣ በኋላ ነው ነገሮችን የሚባለው ስለዚህ በአገራችን ያለው ሁኔታ በጣም በጣም በጣም የሚያሳዝንና የማያጸይፍ ነው ይሄ ከቀጥታ ከኢትዮጵያኖች ማንኛውም ዘር ይሁን ኢትዮጵያኖች የሚሆን አይደለም በርግጥ የተውሱውር ነገሮች እንዳሉና ሚሽን እንዳላቸው የዚህ ነው ኦርቶዶክስን ሃይማኖትና በዚህ በአማራው ላይ የሚደረገውን ጭፍጨፋ እንዲሁም በኦሮሞ ክልል በሌሎችም የሚደረገውን ይሄን ቀውጥ የሆነ ኑሮ የሚያደርገው የተወሰኑ ሰዎች እንዳሉምና ሚሽን እንዳለ ነው የሚገባን አለዛ እኮ ማቆም ይቻላል ለምን ከዚህ ፊት አልሆነም ነው እንግዲህ በኢህአዴግ ጊዜ ለምን እንደዚህ አልሆነም በደርግ ጊዜ ለምን እንደዚህ አልሆነም በኃይለ ሥላሴ መቼም የሚጠረጠር ነገር የለም ይሄ ምንም ኢሹ የሚነሳ አይደለም በርግጥ ነው ማለት በርግጥ ኢሹን ምናነሳው ነገር የለም በዚህ በኃይለ ሥላሴ ጊዜ ማለት ነው እንግዲህ ምንላችንም ባትደርሱ ሁላችንም ምናቀው ነገር ነው ምንሰማው ነገር ነው እና ይሄ ነገር ለምን ሆነ ምንድነው ነገሩ ለምንስ ይሆናል አብሮ ጉርቤት አንዳንዶቹ እዛው አብረን የነበርናቸው ሰዎች ናቸው ሲሉን ሰማለን በርግጥም እዚህ ሆነን ቀርቶ ኢትዮጵያ ውስጥ ያሉ ሰዎች እዛ በቦታው ተገኝቶ የሚያድሩ በሚሰማና በሚታይ አንዳንድ ነገሮች ነው ሁላችንም እናቀው ነገር ግን ለምን ይሆናል ነው ምለው ከባህላችን ውጪ ነው ባህላችን የሚያፋቅር የሚያዋድድ ነው እንጂ ፍጹም ፍጹም በእንደዚህ አይነት መልኩ ሚካኤል ነገር የለም በእድሜያችን አይተናል ብዙዎቻችሁ ለዚህ አልደረስንም ብትሉ በጣም የሚገርመኛል አሁን እንኳን አሁን ብንሄድም የቱን ቦታ እንሄዳለን ፍጹም ባሉት በብሔረሰቦቹ መሃል ችግር የለም አንተ አማራና አንተ ኦሮሞ ነህ ተብሎ የሚጋፈጥበት ነገር ግን ያ ሰው እንዳይተባበር እነኛን የሚደግፉትን እየወሰዱ እንደው ለምሳሌ በኦሮሚያ ክልል አማራዎች ሲሰደዱ ቤታቸው ሲፈርስ የሚያስጠጓቸው ኦሮሞች እንዳሉ እናቃለን እና ኦሮሞቹን እንዴት ታስጠጋላችሁ ብለው ልክ እንደነሱ ያደርጓቸዋል ስለዚህ የሚል ምንለው ነገር ምንድነው ሁላችንም እምናቀው ሃይማኖትም ያለን ሁላችንም ሙስሊሙም ክርስቲያኑም እንዲሁም ፕሮቴስታንቱ በእግዚአብሔር ቃል መሰረት ፍጹም አንድን ሰው ለመግዳትና ለማጥፋት አይፈቀድም አይደለም እንዴ? ፍጹም አይደለም፣ አይፈቀድም። ለምን እንዲሆነ ለምን እንደዛ ይደረጋል? በዛ አካባቢ መንግስት የለም ወይ ብሎ የሚያስጠይቅ ስለሆነ ቀጥታ ጣታችን እንቆስሬት ጋር ነው፣ አብይ ጋር ነው። ዝምታውስ በወቅቱ መግለጫ ለመስጠት ጉዳይ፣ በወቅቱ ይህን ነገር አለማውገዝ ጉዳይ፣ እንደው በተለይ በኦርቶዶክስ ቤተ ክርስቲያን ውስጥ ያሉትን አባቶች መነኮሳት መሳሪያ የላቸውም፣ ሁልጊዜ የሚበሉት እንኳን በአንድ ጭብጥ ነው። እንግዲህ እኔ በቅርቡ እዛም ሆኜ ወይንም ብዙም ባናይም ሄደን ሰምተናል አይተናልም፣ እንዲሁ አንዳንድ ሰዎች ጋር እንዴት ነው የምለው። ስለዚህ እነኚህ ምንም የሌላቸውን መግደል ማለት በጣም ፈሪነትና ደካማነት ነው። እና እነኚህ ነገሮች ሲሆኑ እባካችሁ ተነስተው አብይ ፕራይም ሚኒስቴር አብይ ለምንድን ነው የሚሆኑ ብሎ በየጊዜው ያለማቋረጥ መጋፈጥ ነበረባቸው የሚል ሀሳብ አለ። ለመሆኑ ይህን አድርገዋል ወይ? ይህን ነገር ለማስቆም ጥረዋል ወይ? ከጣሩስ እንዴት ነው? የሚያካለ ደውሎ 604-600-4657 ምንም ሆኑ ምንም፣ ብልጽግና ሆኑ ምንም፣ በዚህ በሬዲዮ መታችሁ ንጹህ የሆነ እንዲህ አንዳንድ ሀሳቦችን ለመስጠን ወደኋላ አትበሉ። የምከለክላችሁ ኤር ታይም የለም፣ ግን ጥያቄን መመለስ የምችሉ ከሆነ ነው። ብዙም ጊዜ አንድ ሰው ቢገባ ፈቅድለታለሁ ኬዙን አቅርቦ፣ ነገር ግን በዛ በሬዲዮ ላይ ከወጣ ጥያቄ እንደ ህዝብም እንደ ራሴ ጠይቃለሁ። ያን መመለስ ካልቻለ የራሱ ጉዳይ ነው። የሚመለስ ከሆነ እሰየው። ሙሉ ኮንፊደንስ ካለው በዚህ በሬዲዮ ገብተው ሀሳባቸውን መግለጽ ይችላሉ። ውጭ ውጩን ከምንዞር ማለት ይሄ ውጭ ውጩ በጣም የሚያሰጋ ነው። ስለዚህ በዛ አገር ውስጥ ይህ አይነት ተፈጠረ። በጣም ያሳዝናል። ሁላችን የምናዝንበት ጉዳይ ነው። ነገር ግን አባታችን ብፁዕ አቡነ ኤርምያስ በ2021 የተናገሩትን እያለቀሱ የተናገሩትን እንደው ትንቢት ሳይሆን ይቀራል የተናገሩት ሲል ላሰማችሁና እንቀጥላለን። ይህ ማለት በተለይ የኔ ሀሳብ ብዙን ጊዜ የምናገረው ይህ ነገር ኦርቶዶክስ ያልሆኑ ሃይማኖቶችን እንጥል አይደለም፣ ኦርቶዶክስ ያልሆኑ ሃይማኖት የተቀበሉትን አይደለም። ተግባብተናል አይደለም? ሁሉም በየ ኦርቶዶክስ ያልሆነ ከኦርቶዶክስ ጎን የቆመም አይተናል። እንደምናውቀው ግን የራሳቸው የሆነ ሚሽን ያላቸው ግለሰቦች ከአብይ ጋር ተመሳጥረው የሚያደርጉት ነው የሚባለም ደግሞ ሁሉ ነገር አለ፣ የሚታይ ነው። እንግዲህ አይን ፍጥጥ ያለ ነገር ነው። እና ይሄ ደግሞ እያንዳንዱ ሰው ማውገዝ አለበት። ሃይማኖትን ዘርን ሳይል እንደ ሰው አስቦ ማለት ነው መሆን የለበትም። አንድ ሰው ሃይማኖቱን ቤተ ክርስቲያኑን ማቃጠል፣ ሰዎቹን መግደል፣ እነኚህ ንጹህ ሰዎች መግደል አያሳዝንም? እናቶች፣ አባቶች ስንት ዓመት ሙሉ የለፉበትን መሬትና ሰው የሚጋብዙበትን የሚያበሉ ምን የሚሉትን አባረው ዛሬ በየከተማ ውስጥ ምንድናቸው እጅ ነው የሚጠብቁት። ተጥሮ ቁጭ ከሚሉ ለምነው የሚበሉት እንኳን ያጡበት ጊዜ ነው። ለምን ይሆናል? በአዲስ አበባ ውስጥ ያለው የቤት ፈረሳው ምኑ ሁሉ ነገር ተጨማምሮ ብዙ ወጣቶች በአሁኑ ሰዓት ምርር እንዳሉ በሶሻል ሚዲያ ላይ እየተናገሩ ነው። እና ወደ ኋላ ልውሰዳችሁና እንዳው ቀንጨብ አድርጌ ላሰማችሁ እስቲ ምን ይላሉ አባታችን ምን አሉ 2021 እንሆ

አምስት ወር ከአስራ አንድ ቀን በላይ እንድታሰው ከቤት ከብዙ ነገር ተገድሎ የቆየ ልጅ እናንተን ማየት እንደ እንጀራ ያጠቅማል። ያረካው ቀላል ነገር አይደለም። መልእክቱ የእናንተ መምጣትና በዚህ መልኩ ተደራጅታችሁ ይህን መከረኛ ረትናችሁ በመጎብኘታችሁ እንደ በቤተ ክርስቲያናችንም ስም በህዝባችንም ስም አመሰግናለሁ። እግዚአብሔር ይስጥልኝ። የምትሰጡኝ ስም የኔ አይደለም፣ የምትናገሩትም ለእኔ አይሆንም። ያው እኔ ማን እንደሆንኩ እኔ አውቃለሁ። የዳግማዊ ጴጥሮስ ምንም አቸውም አይደለሁ። እኔን እኔ አውቃለሁ። ምንም እርምጃ አልጀመርኩም። ሰው ነኝ። ግን እንደው በመምጣታችሁ የእግዚአብሔር ድንቅ ስራ ምንም ባዶ ሆነን እንዴት እንደሰራለ እንድንመሰክር እንድንናገር ሰም በመሆናችሁ ደስ ይለናል። እግዚአብሔር ፈቅዶ ነው። እንደው አንቺ እንዳልሽው አላህ ፈቅዶ ነው እንዳለችው እግዚአብሔር ፈቅዶ እኛ እንደ ካሞቹ እንደ ምስል እንደ ዕቃ አስቀምጡ ተጠቅሞብናል ብዬ አስባለሁ። ያ ሲባል የምታዩቸው መነኮሳት ሌሎችም ካህናት እጅግ ትውልዱ ቦታ የማይሰጣቸው የታዘቡት ሽማግሌዎች ያደረጉት እንቅስቃሴ ውጤት ነው። ሁሉም ነገር ጥሩም ነገር ካለ ያን የሚያደርግ እግዚአብሔር ያውቀው። የእነሱ እንቅስቃሴ እግዚአብሔር ቸርነት በስቶ ብዙ ነገር አሳይቶናል። የሚያሳዝኑ ቅስም የሚሰብሩ ነገሮችን ተመልክተናል። በጥይት መመታቱ ሌላው ሌላው ምንም አልሆነ። እንደው እናት ያውም ወልዳ ልጅ አሳድጋ በእንክብካቤ በምትጦርበት ጊዜ ምግብ እናት አጣ ስትለት አይቀጣል። በጣም ያስቸግራል እንደው ለመግለጽ

አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሁን የምንዘምረው ዝማሬ በአርሲ ክልል ላይ የተገደሉ ኦርቶዶክሳውያንን የቤተ ክርስቲያን ፈተናዋና መከራዋን የሚያሳይ ዝማሬ ነው። በማስተዋል ብትችሉ በእንባ እያለቀስን እግዚአብሔር አምላካችንን እንለምነዋለን። እግዚአብሔር ያጽናናሽ፣ እንባሽን ያብሰው። ቤተ ክርስቲያን ሆይ እስከ መጨረሻው ካህንሽ በመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሄል እንባ እግዚአብሔር ያስብሽ እያለን እንባችንን እግዚአብሔር አምላክ እንዲያብስልንና እንዲያስበን እንለምነዋለን።

ገዳይነት አሸንፎ አያውቅም። በበቀል ጭካኔ የሰው ልጅን ማረድ እጅግ የወጣ ነው ከሃይማኖት መንገድ። እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው።

ለሶማሊያን ከንቱ ያደረገ። አሁን እኮ ሰይሉ ቀስ ይያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው በዚህ አይነት። እንዲያው ሙስሊሙም ጤናማው ሙስሊም ጤናማው ፕሮቴስታንት ጤናማው ሌላው ካቶሊክ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክስም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። አጥም ዲያብሎስ ለራሱ ያዘጋጀው ባለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው ቢያርግ። አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሴም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት አንድ ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይህ ሁሉ ፓስተር ዛሬ ደጋፊ ሆኑ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ መቶ ዓመት እንትን ማለት ለምን ያ ላይ ያለው የእነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የሚልካቸውን ነው። ይህን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስተው ኦርቶዶክስን፣ ደርግም ተነስተው ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደው። ሄጂ ራትሽን ቻይ ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አሸንፏት። የገሃነም ማለት የዲያብሎስ ያጋንንት ኃይላት አሸንፏት።

0: The simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's R-I-D-E-O-N Bike Shop. See you there!
1: Do you want to advertise with CITR Radio and Discorder Magazine? Well, good news, you can. Our copies of Discorder Magazine span 6,000 square kilometers and reach 3 million inhabitants across 32 locations here in Vancouver. Advertising with Discorder Magazine means being seen from UBC to New Westminster. Along with print, we offer advertising online, offering you a viewership to over 100,000 engaging with our content. From radio ads to Discorder Magazine and our online presence, CITR and Discorder Magazine knows how to get you seen. Contact sponsorship at CITR.ca to get advertising today. Sponsorship at CITR.ca.
2: አድማጮቻችን ተመልሰን መተናል ቀደም ብላችሁ የሰማችሁት የአባታችን ንግግር እንዲሁም ቀደም ብዬ መጀመሪያ አስቀበ ሳውንድ ምክንያት አቋርጨዋለሁኝ እና በሀገራችን ያለው ሁኔታ መነሻው በዚህ በአርሲ ብቻ አይደለም ዛሬ አይደለም ያርሲው ብቻ አይደለም ከዚህ ፊትም በባሌም በሌሎችም እየተደረገ እየቀጠለ የመጣ ነው አሁንስ ምን ይቀጥላል ይሄ ነገር በአሁኑ ቶሎ ካላስቆም ነው የበለጠ ጥሩ አይሆንም በሚል መልኩ ነው ያቀርብ ነው ይህ ማለት እንግዲህ ሁላችንም ሰው የሆነ ሁሉ ይሄን ነገር መቃወም አለበት እና በየትም ሀገር አሁን ብዙዎች በሌሎች ሀገር ቫንኩቨር አላየውም ለማስተባበር ሞክረ ነበር ተቻለም ካንድላይት አንዳንድ ነገሮችን ምክንያቱም የህዝብ ፍላጎት ጋራ አብሮ የሚሰራ ከሌለ በግል የሚሰራ ነገር የለም ባለንኛ ድምጽ ማሰማት እንችላለን በሌሎች ሀገሮች ተገርሯል የቤተክርስቲያን አባሎች ጭምር እንዲሁም በቤተክርስቲያን የሚያዘጋጀችበት ቦታ አለ ብዙ ነገሮች አለ በቫንኮቨራችን ግን እስካሁን ያየነው የለም በርግጥም በቤተክርስቲያን ጸሎት ጾም ይደረጋል አንዳንድ ነገሮችን ያደርጋሉ ያ ትክክል ነው ግን ወደ አደባባይ ይወጣንበት ቦታ ፍጹም አላየሁኝም ስለዚህ እግዚአብሔር እንግዲህ ወደፊት እኔ እንደማስበው ከሆነ ወይንም ለሎቻችሁ እግዚአብሔር ባገራችን ምን ያምጣ ሰላም ያምጣ አለም እንደምንለው ሰላም ያምጣ በርግጥም ያገራችን ሁኔታ ያሳዝነናል ነገር ግን ማን ነው ያረጋው የሚባለው በዘርና በሃይማኖት ተቆማች ሳይሆን የተወሰኑ ግሩፖች አሁንም በተለይ በአቢስር የሚካሄዱ ነገሮች እንዳሉ በትክክል የሚያሳብቅ ነው ብዬ ነው የምገርመው እንዲሁም ደግሞ በጊዜ ካለ ወደ ኋላ አሰማችኋለሁ ብዙዎች በየቦታው ኢትዮጵያኖች በቃ ብለው በተለይ ኦርቶዶክሶች በቃ ከእንግዲህ ይህን ነገር ዝም ብለን አናልፍም በሚል ብዙ ነገሮችን እያካሄዱ ነው በዓለም ዙሪያ እና በርግጠኝነት ነው የምናገረው ይህ ነገር አሁንም ቢሆን እንዲቆም የሁላችን ፍላጎት ነው አይደለም እንዴ ያው የሁላችን ፍላጎት ነው ሁላችንም በእንደዚህ አይነት መልክ የምትቀጥ ኢትዮጵያ መቀጠል የለባትም እና አንድ ቦታ መቆም አለበት በተለይ ወጣቱ በአሁን ሰዓት ትግል እያደረገ ነው ትግል ስል በርግጠኝነት የነገር የሚቆምበት መንገድ እየተፈለገና በርግጥ ራስን የመከላከል ተፈጥሯዊ ግዴታ ስለሆነ አንድ ሰው በእምነቱና በዙሩ የሚጨፈጨፍ ከሆነ የግድ መታገል አለበት በተለይ በዚህ በአማራውና በሌሎች ክልል የሚደረጉት ትጥቅ ትግል ከህልውና አኳያ እንደሆነላችን እናቃለን ዛሬ በሞላው በአማራ 80% በፋኖ ነው የሚመራው ይሄ ደግሞ የመከላከል ሚስቱን ልጁን ቤተሰቡን ቦታውን ለመከላከል ነው። ቤተሰቡ የታረደ እርሻው እየተቃጠለ ከብቱ በጥይት የተመታ ያለፈበትን ጊዜ እናስታውሳለን። የሩቅ ጊዜ አይደለም። ስለዚህ ሁላችንም ይህን ነገር ማየት ያስፈልገናል ለማለት ነው። በየቦታው ያላችሁ በጸሎትም ሆነ በምን አባቶቻችን ያው ሁላችንም በትግስት ይህን ነገር ብንማርና እንደገና እዚህም አካባቢ አንዳንድ እንቅስቃሴዎች ቢታዩ በጣም ጥሩ ነው። የዛሬውን እንግዲህ አንዳንድ ራሴን ሀሳብ በዚህ ላይ ነው የሚቀጥለው ሌላ ሀሳብ ትኩረት አድርጋለሁ። በዚህ ሀሳብ ላይ ተጨማሪ ወይንም ደግሞ ባነጋገር ደስ ያላላችሁ ካለ ደውላችሁ እኔ አልተመቸኝም ማለትም ትችላላችሁ። በተረፈ ሁላችሁም መታችሁ በዚህ በሬዲዮ መሳተፍ ትችላላችሁ፣ ሀሳባችሁ መግለጽ ትችላላችሁ። ከአንድ ሙዚቃ በኋላ እንግዲህ ወደ አፍሪካ ማማ ከመሄዳችን በፊት በዚህ በቫንኩቨር ከተማ ኢትዮጵያን ኮሚኒቲ ባዘጋጀው የግራጁዌሽን በየአመቱ የሚያደርጉት በዛሬ ብቻ አይደለም፣ ዛሬ ግን ወጣቶቹ የተናገሩትን አንዳንድ ኦዲዮ ስላለኝ እሱን አቀርብላችኋለሁ። እና ከዛ በፊት እንግዲህ አንድ ዘፈን እንዲያው ዘና የሚያረጋችሁ ዘፈን ነው። ሎሚ ቢወረውር የሚለው ነገር ከጥንቱም ካሁንም ደስ የሚል ነገር ነው። እሱን አሰማችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። እነሆ ሙዚቃ፣ እንመለሳለን።

አድማጮቻችን ተመልሼ መጥቻለሁ። እንግዲህ ለሚ ወረውር ደረቱ መታወጣ ወይ ኩላሊቱ ልቡን ማገኘት ዋናው ልቡ ላይ ነው አለ። አቤት አቤት አቤት ከዚህ አውጣን ነው ምንለው። አድማጮቻችን እንግዲህ ቀደም ብዬ እንደነገርኳቸው የኢትዮጵያን ኮሚቴ በቫንኩቨር 2026 ተመራቂዎችን ዛሬ በጥሩ ዝግጅት ሰርቲፊኬትም ሰጥቷል። አንዳንድ ኢንፎርሜሽኖችን ባይደርሰኝ በማየው ፒክቸር እና ቪዲዮ በጣም በጣም ጥሩ ሁኔታ ነው። በየአመቱ ሳይሰለቹ በተለይ አንዳንድ ግለሰቦችን ሌሎች በብዛት ስላሉ አንዳንዶቹ በየአመቱ የሚያደርጉ ስለሆነ ስመጥራትም ሌሎችንም ማወቅ ጥሩ ነው። ሌላው ደግሞ እንደምታዩ የሁሉም አስተዋጽኦ ነው። እዛ ውስጥ የተዘገኙት የማህበሩ አመራሮች፣ ሌሎችም ቮለንተር የሚሰሩ ሰዎች አሉ። በተቻለ መጠን በሚቀጥሉ ሳምንት እዛ የተሳተፉትን አባሎች ኢንተርቪው አድርጌ ላቀርብ ወዳለሁኝ። ነገር ግን በዛ ቦታ ተገኝተው በጣም ደስ የሚል ነገር ነው። ከልጆቹ አንደበት ከተመራቀ 2026 ግራጁዌሽን ተማሪዎች ከነሱ አንደበት ምን ተናገሩ እስቲ ምን አሉ የሚለውን ለእያንዳንዳችን ቤተሰብ ልጅ ላላቸው

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም

አድማጮችን አፍሪካ ይቀጥላል። አንድ ሙዚቃና ሁለት ከሰማ በኋላ ወደ ዋናው ፕሮግራማችን እንመለሳለን። ማማ አፍሪካ በየሳምንቱ ቅዳሜ ከኤት ጀምሮ ለ15 ደቂቃ እናርጋለን። ያሰፋን ስለምንሄድ ሁላችሁም ተሳተፉ ካላችሁ እናሆ ሙዚቃው

0: አድማጮቻችን አፍሪካ ማማ በዚህ ያበቃል። የሚቀጥለው ሳምንት ለ15 ደቂቃ እናቀርባለን። በየሳምንቱ ከ7 እስከ 9 ሰዓት ድረስ እየገባችሁ ኢንፎርሜሽን እና እንዲሁም አንዳንድ ነገሮችን እንሰማላችሁ። ሙዚቃ በዝተናላችሁ። ካሁን ጀምሮ የመዝናኛ ፕሮግራም ይኖራል። የሙዚቃ የኢትዮጵያኖች የኤርትራን ሙዚቃዎችን በያከታተልኩ እስከ 9 ሰዓት እስከ 10 ሰዓት ድረስ እስከ 9 ሰዓት ድረስ አቅርብላችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ 604-600-4657 ደውላችሁ በሉኝ። ሙዚቃውንም ወሬውንም አቀብላችኋለሁ። አሁን ወደ ሙዚቃ መጀመሪያ ስንሄድ አንድ የትግርኛ ኤአይ የተሰራ ሙዚቃና ሆሪያ ጓል የሚለውን አንድ ዘፈን ጀበላችኋለሁ። ከዛ ፊት ግን እንደምታውቁት የዚህን ማስታወቂያዎችን የሲአይቲአር 101.9 ኤፍኤምን ማስታወቂያ ሁልጊዜ በመሀል ስለማገባ መስት ማስገባት ስላለብን ነው። እነሆ ሙዚቃ። ከዛ ፊት ሁለት ማስታወቂያችን ጀባላችኋለሁ። በሙዚቃ ተዝናኑ። የተለያዩ ሙዚቃዎችን እያቀረብኩ እስከ 9 ሰዓት ድረስ አብረን እንቆያለን። ወርቁ አያሌው።
1: I'm Christine Dibble.
2: And I'm Carla Slytome.
1: And we are the KNC Jazz Duo.

አድማጮቻችን ሙዚቃ ይቀጥላል። ቀደም ብላችሁ የሰማችሁት የአፋርኛ ሙዚቃ ነው። የሚቀጥለው ደግሞ ኦሮምኛ ነው። ቦናኪያ የሚለውን በአብዱራህማን ይቀጥላል። ሙዚቃው ይቀጥላል እስከ 10 ሰዓት ድረስ ማለት እስከ 9 ሰዓት ድረስ ይቀጥላል። እንግዲህ ተከታተሉን። ወርቁ አያሌው ነኝ። ሀሳብ ካላችሁ ሌላም ጥያቄ ቴክስ ያደርጋችሁልኝ አለ። አንዳንድ ጊዜ ሙዚቃዎቹን በቀጥታ ለማሳለፍ አልችልም፣ ምክንያቱም ጊዜ ይወስዳልና ለሚቀጥለው ሳምንት አጫውትላችኋለሁ። አሁን ወደ ሙዚቃ ልውሰዳችሁ። አዲስ ሙዚቃ ኦሮምኛ

0: عبد الرحمن موسيقى هون يتصاوتو بيد حررن شوغنيا موسيقى نو አሁን ሙዚቃዎች ብዙዎች ጥያቄዎች ባለፈው ሳምንትም በዚህም አንድ ያላጫውት ዘፈናለ ብዙዎቻችሁ መርጣችኋል ግን አሁን ጀባላችኋለሁ መስም ደሞ በስንት ሚሊየን ህዝብ የታየና በውጭ ዓለም ሁሉ የሚታወቀው ቆንጆ ዘፈን የቴክኖኒቲ ድሮስ ዘፈን ጀባላችኋለሁ ከዛ መቀጠል አይ ብዙዎቻችሁ ቴክስ አርጋችሁልኛል ይቀጥላል እስቲ የሁሉንም ላጫውት ብዬ ነው እነ ሙዚቃ ወርቆ አያለኝ ጀባል ባላችሁ ከዛ ፊት የዚህ ስቱዲዮ ማስታወቂያን ቀጥዬ ወደ ቴዲ አፍሮ ሄዳለሁ
1: You're listening to CITR 101.9 broadcasting from UBC's Point Grey campus located on the traditional unceded Coast Salish territory of the Hunkaminam speaking Musqueam people

አድማጮች አችን ከሰባት እስካሁን ድረስ የተከታተላችሁ ያላችሁትን ያመሰግን እንዲ ማስተያየት ሰጣችሁና ደሙ አንዳንድ ነገሮችን ያካፈላችሁን እንግዲህ አንዳንድ ጊዜ እንደምናየው ከሰማን በኋላ ከማረግ ያው ቀደም ብሎ ነው በተለይ በዚህ በግራጁዌሽኑ በጣም ደስ ያላችሁ የደወላችሁ በጣም ጥሩ ነው ሌሎቻችሁ ደሙ አድራሻም በጣም የሚገርመው የቆየ ነው ይሄ አድራሻ ማንም ሰው ኢትዮጵያን ኮሚኒቲ ኢትዮጵያን አድራሻ በርነቤ ውስጥ ነው ሁሉም ሰው ያቋል ሌላ ደግሞ ዌብሳይት ኢትዮጵያን ኮሚኒቲ ብሪቲሽ ኮሎምቢያ በትገቡ ዌብሳይት እና የአስራ አማራሮችን ማግኘት ይችላልላችሁ በዛ ላይ ያላችሁን ሐሳብ በሚዲያ ላይ ከመውጣት እዛ ሄዳችሁ ብትናገሩ ጥሩ ነው ዋናው ነገሩ ምንድነው መሳተፍ ነው በቃ አለቀ ይሄ ነው እና ይሄን አመሰግናለሁ አስተያየታችሁን በተረፈ ጥያቄ ካላችሁ አንዳንድ ነገር ዌብሳይታችሁ ላይ ሂዱ ወይንም ቅዳሜ ባለፈው አራት ሳምንት በሆነ ምክንያት ማለትም ለደሳ ይሁን ጀበር ግጠኝነት አራውኩም ያው ዝግ ነበር ኮሚኒቲው ከቁጥሩ ውጪ የሆነ ነው እና አሁን ተከፍቷል ዛሬ በዛ ውስጥ ግራጁዌሽን ተካሂዷል የሚቀጥለው በየሳምንቱ ቅዳሜ ዝግጅት አለ ያው ምግብ ያዘጋጃሉ ከብዛት ከሄድን ያደገ ይመጣል ማለት ነው በአንድ ቀን ደግሞ የራሳችንን እንትንላለ ማለት ነው ስለዚህ ወርቆ አያሌው ነኝ በጣም አመሰግናለሁ ሁላችሁም የሚቀጥለው ሳምንት ቅዳሜ ከ7 እስከ 9 ስለምናስተላልፍ በዚህ ለተገኝታችሁ የራሳችሁን አዳመጥና ማስተላልፍ የምትፈልጉ መልክቶች በውስጥ በቴክስም በምንም ደውሉልኝ ይሄን አስተላልፋለሁ እኔ በዚሁ ልሰናባታችሁ አንድ ሁለት ሙዚቃውን ጀባ ያላችሁ ባር ውስጥም ያላችሁ ቢራችሁን እስቲ ጠጣ እያረጋችሁ ወይንም ቀመስ እያረጋችሁ ስፖርት ነው ታውቃላችሁ ካናዳ 6-0 ለመጀመሪያ ጊዜ ወደፊት የማይሆን ነገር ነው በጣም የሚገርም የእግር ኳስ ጨዋታ ነው ብዙዎች አሉ እንግዲህ እንደምትከታተሉ ባለሙ ተስፋ ነኝ ወርቆ አያለኝ ብኔ በዚህ ልሰናበታችሁ በሚቀጥለው ሳምንት በተለየ ሀሳብና ዜና ወይንም ኢንፎርሜሽን እንገናኛለን እስቲ ወደ አስቴር እየጀባል በላችሁ ወርቆ አያለው ደህና ሁኑልኝ